0: ድንገት ነው ጆድ ማውና ጆድ ጋር ውስጥ
1: በዛ አጊ ገጨት እንደ
0: ካምባሉ ጆምራል ጆምባውሎ እንድረክም ወጨፈን ጀጀ ጀጀ ጀምባምፑ እንድረም ደካኛ መቆይ ካለስ ነው ሰቆታ ገን ሙድ ሳገን ዋርታ አይባ